የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የማክሰኞ ጳጉሜ 3 2018 ዓመተ ምህረት ስርጭታችን አሁን ጀመረ። ለዕለቱ ያሉንን ዝግጅቶች በቅድሚያ እናስተዋውቃችሁ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የመልካም ምክር እመቤታችን ዓመታዊ በዓልን በመስዋዕተ ቅዳሴ ማክበራቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ብፁዕ አቡነ ኢያድ ድዋል ዮርዳኖስ አብሮ የመኖር ምሳሌ እንደሆነች መናገራቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። የዘንድሮው የምዕራብ አፍሪካ የወጣቶች ቀናት ሰላምንና ተስፋን ለማጎልበት ያለሙ መሆናቸውን የተመለከተ ዘገባ በሶስተኛው ዜናችን እናቀርብላችኋለን። በመጨረሻም የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታ እመኝላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የመልካም ምክር እመቤታችን ዓመታዊ በዓልን በመስዋዕተ ቅዳሴ ያከበሩ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰኞ ጳጉሜ 2/2018 ዓመተ ምህረት በሮም አቅራቢያ ወደሚገኝ የጂናዛኑ የመልካም ምክር እመቤታችን ቤተ መቅደስ በመሄድ የእመቤታችን ማርያም የልደት መታሰቢያ የዋዜማ መስዋዕተ ቅዳሴን አቅርበዋል። ቅዱስነታቸው በመስዋዕተ ቅዳሴው ስነ ስርዓት ላይ ባሰሙት ቃለ ምዕዳን ክርስቲያኖች የማርያምን የጽሞና ሕይወት በማስታወስ የሰላም አገልጋዮች እንዲሆኑ አሳስበዋል። በውስጣችን ሰላም እንዲያድግ እንፍቀድ ሲሉ ያሳሰቡት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመልካም ምክር እመቤታችን ማርያም በተሰየመው የቅዱስ አጎስጢኖስ ማህበር ቤተ መቅደስ ውስጥ ባቀረቡት መስዋዕተ ቅዳሴ ላይ ይህ ሰላም በዓለም ላይ ያብባል ሲሉ አክለዋል። ከሮም በስተደቡብ ምስራቅ ጄናዛኖ በተባለ ቦታ ወደሚገኘው የእመቤታችን ማርያም ቤተ መቅደስ ሰኞ ጳጉሜ 2/2018 ዓመተ ምህረት ምሽት የተጓዙት ቅዱስነታቸው እንደ ጎርጎሮሳውያኑ ግንቦት ወር 2025 ዓመተ ምህረት ለርዕሰ ሊቃነ ጳጳሳትነት ከተመረጡ ከጥቂት ቀናት በኋላ ወደ ስፍራው ለመጓዝ ጥልቅ ፍላጎት እንደተሰማቸው አስታውሰዋል። በወቅቱ እመቤታችን ማርያም ሕይወታቸውን በሙሉ የእምነታቸው ማዕከል ለሆነው ልጇ ባላት የፍቅር ምሳሌ በእናትነትና በጥበብ ዘወትር አብራቸው የተጓዘች መሆኗን ተናግረዋል። የእመቤታችንን ልደት በምናከብርበት ወቅት ድሃና አስደናቂ በሆነ የሰው ልጅ ውስጥ የተወለደውና ጨቅላ ቢሆንም የእግዚአብሔርን ታማኝነት የሚገልጽ በመሆኑ በድጋሚ አቀርብላታለሁ ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለምእመናኑ ያሰሙት ቃለ ምዕዳን ማርያም በማዳን ታሪክ ውስጥ ባላት ቦታ ላይ ያተኮረ ሲሆን ሕይወቷም የታሪክን መንገድ የለወጠና በቅዱስ ወንጌል ውስጥም በቀላሉ የተጠቀሰ መሆኑን ተመልክቷል። በቪላኖቫው ቅዱስ ቶማስ ጽሑፎች ላይ ያስተነተኑት ቅዱስነታቸው ምንም እንኳን ማርያም በማዳን ታሪክ ውስጥ ልዩ ቦታ ቢኖራትም ወንጌላውያን ስለ ልደቷ፣ ስለ ልጅነት ጊዜዋና ለዕለት ተዕለት ሕይወቷ ለምን ዝርዝር መረጃ እንዳላቀረቡ ጠይቀዋል። ቅዱስ ቶማስም በበኩሉ ወንጌላውያን ስለ መጥመቁ ዮሐንስና ስለ ሐዋርያት በዝርዝር ሲጽፉ፣ ነገር ግን ስለ ማርያም ብዙም አለመናገራቸውን በማሰብ እንዲህ ያለ ታላቅ ደስታን ለምን አልነገራችሁንም በማለት ያቀረበውን ጥያቄ ቅዱስነታቸው ጠቅሰው፣ ሆኖም ዝምታው ለምእመናን ጠቃሚ ትምህርት እንደሚሆን ተናግረዋል። እንደ እውነቱ ከሆነ እኛ ከቅዱሳን ጋር አንድ ዜጎችና የእግዚአብሔር ቤተሰብ አባላት ነን ሲሉ ተናግረው፣ እመቤታችን ማርያም ከእግዚአብሔር ጋር የመነጋገር ብልህነትን እንደምታስተምር፣ ጥያቄዎቿን የምታቀርብና ክስተቶችንም በልቧ ውስጥ በመያዝ ከፍ አድርጋ እንደምትመለከታቸው ተናግረዋል። በመሥዋዕተ ቅዳሴው ሥነ ሥርዓት ላይ ከማቴዎስ ወንጌል ተወስዶ በተነበበው ምንባብ ውስጥ ስለ እመቤታችን ማርያም ባይጠቀስም የእርሷ መኖርና ኢየሱስ ክርስቶስ በውስጧ መገኘት የጊዜውን ሁኔታ ለመለወጥ በቂ ነው ሲሉ ቅዱስነታቸው ተናግረዋል። የእመቤታችን ማርያም ያልተጋነነ መገኘትና የልጇ ኢየሱስ ክርስቶስ በውስጧ መሆን ታሪክን ያንቀሳቀሰ፣ የዮሴፍን ግምቶች፣ ውሳኔዎችና ድርጊቶች የለወጠ ነበር ሲሉ ተናግረው በእመቤታችን ማርያም ውስጥ የእኛ መዳን በእግዚአብሔር እውን ሆኗል ሲሉ አስገንዝበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በእመቤታችን ማርያም የልደት ምስጢር ላይ በማሰላሰል ባሰሙት ቃለ ምዕዳን የእርሷ ፈጣሪና የእርሷ አዳኟ እግዚአብሔር ከእርሷ ውስጥ መወለዱን መቀበል የማይቻል ነው ብለዋል። ለማርያም እመቤታችንና ንግሥት የሚሉ የተከበሩና ከፍ ያሉ ማዕረጎች ቢኖራትም የእግዚአብሔር መንገድ ቀላል ቢሆንም ነገር ግን ኃይለኛና የሚለውጥ ነው ሲሉ አስረድተዋል። ተመሳሳይ ሁኔታ በኢየሱስ ክርስቶስ ውስጥ ተገልጧል ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቀጥለውም እግዚአብሔር የመንግሥቱን ቀዳሚነት ለማሳየት ሲል በኢየሱስ ክርስቶስ በኩል እጅግ ትሑት የሆኑትን ታሪካዊ ሁኔታዎችንና ፍጥረታትን መርጧል ብለው በዚህም ውስጥ ትዕቢት ቦታ እንደሌለው፣ ነገር ግን ከሁሉ የሚበልጥ ፍጥረት አገልግሎትና የሕይወት እንክብካቤ ነው ሲሉ አስገንዝበዋል። የቪላኖቫው ቅዱስ ቶማስ ቅዱስ መጻሕፍት ስለ ማርያም ሕይወት ዝርዝር መግለጫ ባይሰጡም ነገር ግን በምትኩ መንፈስ ቅዱስ በውስጧ እንድትይዘው ማድረጉን በማስታወስ በአስተንትኖ ጸሎት አማካይነት አስቀድሞ የነበረው አሁንም አዲስ አይነት ጥንካሬ እንዳለና ይህ ቅዠት ሳይሆን ነገር ግን ትንቢት መሆኑን አስረድተው እንዲህ አይነቱ ትንቢታዊ ራእይ ክርስቲያኖች የእግዚአብሔርን ሥራ እንዲያውቁና እንዲያገለግሉት በጥፋትና እርግጠኝነት በሌለበት ጊዜ ውስጥ ያስፈልጋል ሲሉ አክለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእመቤታችን ማርያም የተደበቀ ጥንካሬን ከገለጹ በኋላ የሰላምን አስፈላጊነት በማስመልከት ነቢዩ ሚኪያስ ቤተልሔም የሰላም ንጉሥ መገኛ እንደሆነች የገለጸውን ራእይ በማስታወስ የዕለቱ መሥዋዕተ ቅዳሴ የማርያምን ልደት ማክበር በምእመናን መካከል ሰላም እንዲበዛ የሚጠይቅ መሆኑን በመጥቀስ የመጽሐፍ ቅዱስን ተስፋ አጉልተው ገልጸዋል። ስለ ሰላም ያለንን ያስተሳሰባችንን ወሰን ለማስፋትና በነፍሳችን ውስጥ ለመሳል አስቀድሞ መኖሩን ማወቅ መቀበልና ማገልገል ያስፈልጋል ብለው ሰላም የእግዚአብሔር ስጦታና ከሞት የተነሳው ኢየሱስ ክርስቶስና የመንፈስ ቅዱስ ሥራ ነው ሲሉ በማስረዳት ሰላም በዓለም ላይ እንዲያብብና በውስጣችንም እንዲያድግ እንፍቀድ የመልካም ምክር እናት እመቤታችን ማርያምም በዚህ ተልእኮ ውስጥ ትከተለናለች ብለዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ እንደ ጎርጎሮሳውያኑ በ1980ዎቹ መጀመሪያ ላይ በሮም ተማሪ በነበሩበት ወቅት የጂናዛኑ የመልካም ምክር እመቤታችን ቤተ መቅደስ ለመጀመሪያ ጊዜ መጎብኝታቸው ይታወሳል። ባለፉት ዓመታት የቅዱስ አጎስጢኖስ ማህበር ጠቅላይ አለቃ ሆነው ባገለገሉበት ወቅት የቺኪላዮ ጳጳስና በኋላም ካርዲናል ሆነው በተመረጡበት ጊዜ ቤተ መቅደሱን መጎብኝታቸው ይታወሳል። በቺካጎ ግዛት የሚገኘው የቅዱስ አጎስጢኖስ ማህበር ገዳም ለመልካም ምክር እመቤታችን ማርያም በአደራ የተሰጠ መሆኑ ይታወቃል። ቤተ መቅደሱ ከ14ኛው ክፍለ ዘመን ጀምሮ በቅዱስ አጎስጢኖስ ማህበር የሚተዳደር ሲሆን በልማድ እንደሚነገረው እንደ ጎርጎሮሳውያኑ ሚያዝያ 25 1467 ዓመተ ምህረት ቤተ ክርስቲያኑ ገና እየተገነባ እያለ በግድግዳው ላይ የእመቤታችን ድንግል ማርያም ምስል መታየቱ ይታወሳል። በኋላ ላይ ሁለት የአልባኒያ ምዕመናን በአልባኒያ ሽኮደር ውስጥ የተከበረው ምስል መሆኑን እንዳወቁና ይህም ከመጀመሪያው ቦታው ጠፍቶ እንደነበር ይነገራል። ምስሉ የቀድሞ ርዕሳነ ሊቃነ ጳጳሳት ኡርባኖስ 8ኛን፣ ፒዮስ 9ኛን፣ ዮሐንስ 23ኛንና ዮሐንስ ጳውሎስ ዳግማዊን ጨምሮ በርካታ ምዕመናንንና ጳጳሳትን መሳቡ ታውቋል። ይህንን ባህል ተከትሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመልካም ምክር እመቤታችን ማርያም ምስል ፊት ሲጸልዩ የሚያሳይ አዲስ ምስል በመስከረም ወር ጉብኝታቸው ወቅት በቤተ መቅደሱ ውስጥ መቀመጡ ይታወሳል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ብፁዕ አቡነ ኢያድ ትዋል ዮርዳኖስ አብሮ የመኖር ምሳሌ መሆኗን ገለጹ። በዮርዳኖስ የላቲን ሥርዓት የምትከተል ካቶሊካዊት ቤተ ክርስቲያን ረዳት ጳጳስ ብፁዕ አቡነ ኢያድ ትዋል ለፍልስጤም ሕዝብ ፍትሕና ሰላም ከሌለ ዘወትር በችግር ውስጥ እንኖራለን ሲሉ የቅድስት መንበር መገናኛዎች ርዕሰ አንቀጽ ዝግጅት ክፍል ኃላፊና የቫቲካን ዜና አገልግሎት ባልደረባ ለሆነው አንድሪያ ቶርኔሊ በቃለ ምልልሳቸው ገልጸዋል። የጦርነት ነፋስ በሚነፍስባትና በአብዛኛው ሙስሊም ማህበረሰብ በሚኖርባት የመካከለኛው ምስራቅ አገር ዮርዳኖስ ውስጥ ክርስቲያኖች ተከብረው እንደሚኖሩ፣ ከ11 ሚሊዮን ህዝቧ ውስጥ 3.5 ሚሊዮን ስደተኞች እንደሆኑና እንደ ጎርጎሮሳውያኑ በ2030 ዓመተ ምህረት የኢየሱስ ክርስቶስ ጥምቀት 2000ኛ ዓመት ለማክበር እየተዘጋጀች እንደምትገኝ በዮርዳኖስ የላቲን ስርዓት ካቶሊካዊት ቤተ ክርስቲያን ረዳት ጳጳስ ብፁዕ አቡነ ኢያድ ትዋል ከቫቲካን የዜና አገልግሎት ጋር ባደረጉት ቃለ ምልልስ አስረድተዋል። በሮም በተካሄደው የአረብ አገራት ብፁዓን ጳጳሳት ጉባኤ ላይ የተገኙት ብፁዕ አቡነ ኢያድ ትዋል የዮርዳኖስ ካቶሊካዊት ቤተ ክርስቲያን ከመንግሥትና ከንጉሡ ጋር በመተባበር ሐዋርያዊ አገልግሎቷን በማበርከት ላይ እንደምትገኝ ገልጸው ትምህርት ቤቶችና ዩኒቨርሲቲዎች ሥራቸውን አለማቋረጣቸውን ተናግረዋል። መንፈሳዊ ንግደቶችን ጨምሮ የቱሪዝም አገልግሎቶች መቋረጣቸውን ገልጸው ዋና ዓላማቸው ከሁሉም ጋር ሚዛናዊ ግንኙነት ማድረግ እንደሆነ አስረድተዋል። በዮርዳኖስ የላቲን ሥርዓት የምትከተል ካቶሊካዊት ቤተ ክርስቲያን ረዳት ጳጳስ ብፁዕ አቡነ ኢያድ ትዋል ስለ ፍልስጤም ሁኔታ ሲናገሩ በጋዛ ላይ የሚፈጽሙ የቦምብ ጥቃቶችና የእስራኤል ሰፋሪዎች በዌስት ባንክ ሕዝብ ላይ የሚፈጽሙ ተደጋጋሚ ጥቃቶች ክርስቲያኖችንም ጭምር እየጎዳ እንደሚገኝ አስረድተዋል። ራሳቸውን በቅድስት ምድር የኢየሩሳሌም የላቲን ሥርዓት ካቶሊካዊት ቤተ ክርስቲያን አካል ነን የሚሉት ብፁዕ አቡነ ኢያድ ትዋል በቅድስት ምድር በሚገኙት ወንድሞችና እህቶች ላይ እየተከሰተ ያለውን አስከፊ ሁኔታ በመመልከት ዘወትር እንደሚጸልዩላቸውና በችግር ውስጥ የሚገኙትን ለመርዳት እንደሚሞክሩ ተናግረው ወደ ዮርዳኖስ የመጡትን የፍልስጤም ስደተኞችን ለመቀበልና ለመርዳት እንደሚጥሩ አስረድተዋል። በሰዎች እርዳታ በመታገዝ የተከናወኑ ሥራዎች መኖራቸውን የተናገሩት ብፁዕ አቡነ ኢያድ ትዋል በጋዛ በሚገኘው ትምህርት ቤት ሁለተኛ ደረጃ ትምህርታቸውን የጨረሱ 12 ተማሪዎችን ተቀብለው በማዳባ ዩኒቨርሲቲ ትምህርታቸውን እንዲቀጥሉ ማድረጋቸውንና ጋዛ ውስጥ 3 የመስክ ሆስፒታሎች ላሉት የዮርዳኖስ ጦር የገንዘብ ድጋፍ ማድረጋቸውን አስታውሰው በዚህ የጤና አጠባበቅ ተልዕኮ አንዳንድ ልጆችን ወደ ዮርዳኖስ ለማምጣት ተስፋ እንደሚያደርጉ አስረድተዋል። እንደ ሌሎች የመካከለኛው ምስራቅ አገራት ሁሉ ለፍልስጤም ሕዝብ ፍትሕና ሰላም ከሌለ ሁልጊዜ በችግር ውስጥ እንደምንወድቅ በሚገባ እንገነዘባለን ብለው በእነዚህ አስቸጋሪ ጊዜያት ለሁሉም ሰው ሰላምና ፍትሕ እየጸለዩና እየሰሩ እንደሚገኙ፣ በእስራኤልም ሆነ በፍልስጤም የምርጫ ዋዜማ ላይ በአዲሱ አመራር በኩል አዲስ ተስፋ እንደሚኖር ያላቸውን እምነት ገልጸዋል። በቅድስት ምድር አንዳንድ ጊዜ ሃይማኖት እንደ አመፅ መንስኤ ይታያል ያሉት ብፁዕ አቡነ ኢያድ ትዋል በሁሉም ወገን አክራሪዎች ሊኖሩ እንደሚችሉ ገልጸው ሆኖም ሃይማኖት ለችግሩ መፍትሄ እንጂ ምክንያት መሆን እንደሌለበትና በእግዚአብሔር ማመን ከሌሎች ጋር የመቀራረቢያ መንገድ መሆኑን አስረድተዋል። ቅድስት ምድር ሰዎች ቅድስናን በተጨባጭ በመኖራቸው ቅድስትናት ያሉት ብፁዕ አቡነ ኢያድ ተዋል ይህ ለሁሉም ክርስቲያን ሙስሊምና አይሁድ ወንድሞቻችንና እህቶቻችን ለናስተላልፈው የሚገባን መልእክት ነው ብለው በእግዚአብሔር ማመን ማለት ከሁሉም ጋር መቀራረብ ማለት ነው ሲሉ አስረድተዋል። በክልላችን ውስጥ የክርስቲያኖች መኖር እጅግ አስፈላጊ ነው ተልኳችንና ጥሪያችንም ይህ ነው ሲሉ አስገንዝበው ሩሰ ሊቃነ ጳጳሳት ሊዮ 14ኛ አስፈላጊው ቁጥራችን ሳይሆን ለእግዚአብሔር ያለን ታማኝነትና በዚህ እውነታ ውስጥ በልዩነት የበለጸገ ምስክርነታችን ነው ማለታቸውን ጠቅሰው በመካከለኛው ምስራቅ ክርስቲያኖች መሆን የማንነታችን አካልና ይህ ማንነት ወደ አውሮፓ ይሁን አሜሪካ ቢሰደዱም እንደማይለያቸው አስረድተዋል። የጎርጎሮሳውያኑ 2030 ዓመተ ምህረት ኢየሱስ ክርስቶስ በመጥመቁ ዮሐንስ እጅ ተጠመቀበት 2000ኛ ዓመት መታሰቢያ በመሆኑ አርኪኦሎጂስቶች እንዳረጋገጡት ከዮርዳኖስ ማዶ ቤታን በመባል በሚታወቅ አልማክታስ የጌታችን ኢየሱስ ክርስቶስ ጥምቀት መታሰቢያን ለማክበር ዮርዳኖስ ዝግጅት ላይ እንደምትገኝ ታውቋል። ንጉሱ በጠቅላይ ሚኒስትር የሚመራ ብሔራዊ ኮሚቴ ማቋቋማቸውንና አብያተ ክርስቲያናት በሚገኙበት የኢየሱስ ክርስቶስ የጥምቀት ስፍራ መንደር ለመመስረት ታስቦ ወደ 120 ሚሊዮን ዶላር ያህል መመደቡን ብፁዕ አቡነ ኢያድ ተዋል ገልጸው እንደ ቤተ ክርስቲያን መንፈሳዊ ተመክሮን ማጉላት አስፈላጊ እንደሆነና በዓለም ዙሪያ የሚገኙ ክርስቲያኖች የጥምቀት ቃል ኪዳናቸውን ለማደስ መጠራታቸውን ተናግረዋል። ዮርዳኖስን ሊጎበኙት ለሚመጡት በሙሉ መንፈሳዊ ጉዞ መርሃ ግብርን ለማዘጋጀትና አስፈላጊ ቦታዎችን ለመጎብኘት የሚያግዝ ጽሕፈት ቤት መከፈቱን የገለጹት ብፁዕ አቡነ ኢያድ ተዋል ይህም መንፈሳዊ ነጋዲያኑ ከቁምስናዎችና ከአካባቢው ቤተክርስቲያናት ጋር መንፈሳዊ ግንኙነት እንዲኖራቸው ይረዳል ብለዋል። ይህ ለኛ ታሪካዊ ጸጋ ነው ያሉት ብፁዕ አቡነ ኢያድ ተዋል የኢየሩሳሌም ፓትርያርክ ብፁዕ ካርዲናል ፒሳባላ ዘወትር በመልእክታቸው የመዳንና የመልካም ምድር ታሪክ አለ ማለታቸውን አስተውሰው በታላቅ ደስታና እምነት እንዲሁም እስከ 2030 ዓመተ ምህረት ድረስ በየአመቱ መጽሐፍ ቅዱሳዊ የንግደት መርሃ ግብር ለማቅረብ እንደሚያስቡና ይህም በዮርዳኖስ ታላላቅ ነቢያት ሙሴ ኤልያስና መጥምቁ ዮሐንስ ላይ ያተኮረ ነው ሲሉ አስረድተዋል። ብፁዕ አቡነ ኢያድ ተዋል ዮርዳኖስ ራስዋ ዛሬ በተለያዩ እምነቶች መካከል በሰላም አብሮ የመኖር መልእክቷን እንደምታስተላልፍ ገልጸው አልፎ አልፎ ችግሮች ቢያጋጥሟቸውም የሚመሩት የዕለት ተዕለት ሕይወት የጸጥታ የሰላምና የግልጽነት እንደሆነ አስረድተዋል። በዮርዳኖስ የላቲን ስርዓት የምትከተል ካቶሊካዊት ቤተ ክርስቲያን ረዳት ጳጳስ ብፁዕ አቡነ ኢያድ ተዋል ከዚህም በተጨማሪ ዮርዳኖስ ዛሬ በምታስተላልፈው መልእክት ወደፊት ለመራመድ ተስፋ እንደሚያደርጉ ተናግረው እንዲህ አይነት የበለጸገ ታሪክ በመካከለኛው ምስራቅ የማንነታችን መሠረታዊ አካል ነው ሲሉ አስረድተዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የዘንድሮው የምዕራብ አፍሪካ የወጣቶች ቀናት ሰላምንና ተስፋን ለማጎልበት ያለሙ መሆናቸው ተነገረ። ዘገባውን ዘላለም ኃይሉ እንደሚከተለው ያቀርበዋል።
1: በተያዘው የጎረጎሳውያኑ የ2026 ዓመተ ምህረት የሚከበረው የምዕራብ አፍሪካ የወጣቶች ቀናት ጳጉሜ 2 ቀን 2018 ዓመተ ምህረት በጋና ዋና ከተማ አክራ የተከፈተ ሲሆን በሚቀጥሉት አራት ተከታታይ ቀናት ከ16 የምዕራብ አፍሪካ ሀገራት የተውጣጡ ወጣት ካቶሊካውያን ጽናት ይኖራችሁ፣ በምዕራብ አፍሪካ የሚገኙ የሰላምና የተስፋ አራማጅ ወጣት ካቶሊኮች በሚል መሪ ቃል ተሰባስበው በተለያዩ መርሃ ግብሮች ቀናቱን እንደሚያከብሩ ተነግሯል። ጳጉሜ 2 ቀን 2018 ዓ ም እስከ መስከረም 1 ቀን 2019 ዓ ም ድረስ የሚከበረው የዘንድሮ የጎረጎሳውያኑ የ2026 ዓ ም የምዕራብ አፍሪካ የወጣቶች ቀናት ክብረ በዓል ሰኞ ዕለት በጋና ዋና ከተማ አክራ የተከፈተ ሲሆን የመክፈቻውና የመጀመሪያው ቀን ለልዑካን ቡድኖች አቀባበል የሚደረግበትና እንግዶች የጋናን ባህል መቃኘት የሚያስችላቸው ቀን ሆኖ መመደቡን፣ በተጨማሪም የቅዱስ ቁርባን ስግደትና የመቁጠሪያ ጸሎት ይደረግና ዕለቱ በአቀባበል ስነ ስርዓት የሚጠናቀቅ መሆኑን አዘጋጆቹ ይፋ አድርገዋል። ማክሰኞ ጳጉሜ 3 ቀን 2018 ዓመተ ምህረት ወጣቶቹ በእምነት መጽናትና ለምስክርነት ደፋር መሆን በሚለው መሪ ሐሳብ እየተመሩ በእምነትና በባህል ዙሪያ ያሉ ጉዳዮችን እንደሚወያዩ የተነገረ ሲሆን የመክፈቻው መስዋዕተ ቅዳሴ ከተከናወነ በኋላም ዲጂታል የወንጌል ስርጭት ለማህበራዊ ተልእኮ ማህበራዊ ሚዲያ አጠቃቀም በሚል ጭብጥ ላይ ያተኮረ አውደ ጥናት እንደሚካሄድ ተገልጿል። በመቀጠልም የተለያዩ የልዑካን ቡድኖች የየሀገራቸውን ሙዚቃ፣ ባህላዊ ውዝዋዜና የኪነ ጥበብ ውጤቶች የሚያቀርቡበትና የሚያጋሩበት የባህል ምሽት እንደሚኖርም ተነግሯል። በሶስተኛው ቀን ማለትም ረቡዕ ጳጉሜ 4 ቀን 2018 ዓ ም ለተልእኮ መበርታት በሚል መሪ ቃል በአመራርና ና በማህበራዊ ተሳትፎ ላይ የሚያተኩል መርሃ ግብር እንደሚዘጋጅ አዘጋጆቹ የገለጹ ሲሆን በእለቱም ከሀገሪቱ ብፁዓን ጳጳሳት ጋር የሚደረጉ ሃይማኖታዊ ትምህርቶችና አውደ ጥናቶች በምዕራብ አፍሪካ ማህበራዊ ለውጥ ውስጥ የወጣቶች ሚና፣ የአየር ንብረት ፍትህ፣ የሰላም ግንባታ እንዲሁም በአፍሪካ ንዑስ ክልል ውስጥ ሽብርተኝነትን፣ አክራሪነትንና ግጭቶችን መከላከል የሚቻሉባቸው መንገዶችን የተመለከቱ ጉዳዮች እንደሚዳሰሱም ተገልጿል። አሙስ ጳጉሜ 5 ቀን 2018 ዓ.ም ተመረጠ ተሳታፊዎች በእምነትና በአገልግሎት አብሮ መጓዝ በሚል መሪ ቃል በመንፈሳዊ ነጋዲያንና በአብሮነት መንፈስ ላይ የሚያተኩር ቀን እንደሚያሳልፉ የተነገረ ሲሆን በእለቱም ተሳታፊዎች ስለ ሚስዮናዊ ጥሪዎች የተሻለ ግንዛቤ እንዲኖራቸው ጥረት እንደሚደረግ እንዲሁም በአክራ በሚገኝ የካቶሊክ ቤተክርስቲያን ቆምስና ውስጥ በሚከበር አመታዊ የቅድስት ድንግል ማርያም ክብረ በዓል ላይ የሚሳተፉ ሲሆን ይህ ዝግጅት ስለ ቅድስት ድንግል ማርያም የሚሰጥ ትምህርትን፣ የንሳ ሚስጥርና የቅዱስ ቁርባን ስግደትን እንደሚያካትት ከዚህም በተጨማሪ በዚህ ወቅት መቤታችን ቅድስት ማርያም የሰላም ንግስትና ለወጣቶች አርአያ የሆነች ደቀ መዝሙር ተደርጋ እንደምትቀርብም ተገልጿል። አርብ መስከረም 1 ቀን 2019 ዓመተ ምህረት ወጣቶቹም ሂዱና ተስፋ እንዲስፋፋ አግዙ በሚል መሪ ቃል ወደ ተልእኮ የሚላኩ ሲሆን ከዚህም በተጨማሪ ወጣቶቹ ከብፁዓን ጳጳሳት ጋር የሚያደርጉት የትምህርት ክርስቶስ ውይይት የሰላም አራማጆችና አስፋፊዎች እንዲሆኑ ያዘጋጃቸዋል የተባለ ሲሆን በማስከተልም በጋና የቅድስት መንበር ሐዋርያዊ ተወካይ በሆኑት ሊቀ ጳጳስ ጁሊያን ካቦሬ የሚመራ የመዝጊያ መስዋዕት ቅዳሴ ይከናወናል ተብሏል። በመጨረሻም ቅዳሜ መስከረም 2 ቀን 2019 ዓመተ ምህረት ጠዋት ወጣቶቹ የሰላም የተስፋና የእርቅ ተልእኮን ይዘው ወደ የሀገሮቻቸው እንደሚመለሱ ይጠበቃል ተብሏል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ጳጉሜ 3 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የሚቀርብ ሳምንታዊ ዝግጅታችንን እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
2: ክቡራንና ክቡራት አድማጮቻችን በማስከተል ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። በዚህም መሰረት በዛሬው ዕለት ማኅበራዊ አስተምሮ የቤተ ክርስቲያን አገልግሎት መገለጫ ነው በሚል ርዕስ የቀረበ አንድ አስተምሮ ወደ እናንተ አድማጮቻችን እናደርሳለን። የዚህ ዝግጅት አዘጋጅና አቅራቢ እኔ መብራቱ ለጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። ማህበራዊ አስተምሮ የቤተ ክርስቲያን አገልግሎት መገለጫ ነው። የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ ተፈጥሯዊ ባህሪ። የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ የቤተ ክርስቲያኗን አስተምሮ መገለጫ ነው። ምክንያቱም ቤተ ክርስቲያኗ የምትቀርጸው ርዕሰ ጉዳይ የምታስተምርበትና ተልእኳን የምትወጣበት መንገድ ስለሆነ ነው። እሱ የአንድ ቤተ ክርስቲያን አካልና ቅድሚያ የሚሰጠው ጉዳይ ብቻ አይደለም፣ ነገር ግን የጠቅላላው ማህበረሰብ ቤተ ክርስቲያኗ ህብረተሰቡንና ማህበራዊ አወቃቀሮችንና ለውጥን በተመለከተ የነበራት አቋም የምትገልጽበት አገላለጽ ነው። የቤተ ክርስቲያኗ ማህበረሰብ በሙሉ ካህናት፣ ገዳማውያን፣ ምእመናን እያንዳንዱ በማህበረሰብ ውስጥ በሚገኙ የተለያዩ ስራዎች፣ ስርዓቶችና አገልግሎቶች መሰረት በዚህ ማህበራዊ አስተምሮ ምስረታ ውስጥ ይሳተፋሉ። እነዚህ ብዙና ልዩ ልዩ አስተዋጽኦዎች እነሱ ራሳቸው የመላው የሰው ልጅ መለኮታዊ የሆነ የእምነት ገለጻ በመሆኑ ማህበረሰቡ የሚተዳደርበትና የሚነቃቃበት በአጠቃላይ የቤተ ክርስቲያን አስተምሮ ከግምት ባስገባ መልኩ ትርጓሜ ተሰጥቶት የሚከናወን ማህበራዊ አስተምሮ ነው። የቤተ ክርስቲያን አስተምሮ በይፋ ማከናወን የሚችሉት ለዚህ አስተምሮ እጅግ ተገቢ በሆነ መልኩ የተዘጋጁ ሰዎች አማካይነት ሲሆን፣ በተጨማሪም በእምነትና ስነ ምግባር መስኮች ከክርስቶስ ሥልጣን የተሰጣቸው ሰዎች ሊሆኑ ይገባል። የቤተ ክርስቲያኗ ማኅበራዊ አስተምሮ ብቁና ባለሙያ በሆኑ ሰዎች ብቻ የሚሰጥ አስተምሮ ወይም ከዚህ የመነጭ አስተሳሰብ ወይም ሥራ ብቻ አይደለም፣ ነገር ግን የቤተ ክርስቲያኗ አስተሳሰብ ነው። ምክንያቱም ክርስቶስ በሐዋርያትና በተተኪዎች ላይ ያስተላለፈውን ሥልጣን በመጠቀም በርዕሰ ሊቃነ ጳጳሳትና በጳጳሳት ጭምር ጋር በመተባበር የሚሰጥ አስተምሮ ነው። የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ አስተምሮ ቁጥር 2034 ላይ እንደተገለጸው ቤተ ክርስቲያን በማህበራዊ ትምህርት ውስጥ የቤተ ክርስቲያን የማስተማር ስልጣን በተለያዩ አካላትና መስኮች ይገለጻል። ከሁሉም የሚበልጠው የርዕሰ ሊቃነ ጳጳሳትና የጉባኤው አጠቃላይ የማስተማር ስልጣን ነው። የዚህ ማህበራዊ ትምህርት አቅጣጫ የሚወሰነውና እድገቱን የሚቆጣጠረው ይህው የማስተማር ስልጣን ያለው አካል ነው። ይህም በበኩሉ ከብዙ ልዩ ልዩ የአካባቢ ተጨባጭ ሁኔታዎች ጋር በተዛመደ መልኩ ምህርቱን ከሚተረጉመውና በስራ ላይ ከሚያውለው የጳጳሳት ስልጣን ጋር የተዋሃደ ነው። ጳጳሳት በማህበራዊ ትምህርት አማካይነት ለርዕሰ ሊቃነ ጳጳሳት ስልጣን ተቃሚ አስተዋጽኦና ኃይል ይሰጣሉ። በዚህ አይነት በቤተ ክርስቲያን ማህበራዊ አስተምሮ ውስጥ ከርዕሰ ሊቃነ ጳጳሳት ጋር በአንድነት የሚሰሩ የቤተ ክርስቲያን እረኞች ኅብረት የሚገለጽ ተዘዋዋሪ ስራ አለ። ከዚህም የሚነሳው ትምህርት በዚህ መልኩ የርዕሰ ሊቃነ ጳጳሳትና የጳጳሳት አጠቃላይ ትምህርትና የጳጳሳት በአካባቢያቸው የሚሰጡትን ትምህርት በአንድነት ያጠቃልላል ማለት ነው። የቤተ ክርስቲያን የግብረ ገብ ትምህርት አካል እስከሆነ ድረስ የቤተ ክርስቲያን ማህበራዊ አስተምሮ እንደ ግብረ ገብ ትምህርት ሁሉ ተመሳሳይ የሆነ ክብርና ስልጣን አለው። ይህም ምእመናንን ሁሉ የሚያስገድድ እውነተኛ የማስተማር ስልጣን ነው። የልዩ ልዩ ትምህርቶች የትምህርት ክብደትና የሚፈለገው ስምምነት የሚወሰነው በትምህርቶቹ ልዩ ባህሪ ነው። በነጻነት ደረጃና በተዘዋዋሪነታቸው ላይ መሰረቱን ያደረገ ነው። ክቡራንና ክቡራት አድማጮቻችን፣ የቀደም ሲል ያስደመጥናችሁ የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ በሚል አርዕስት ለዛሬ ሁለት የሆናችሁ ዘንድ ማህበራዊ አስተምሮ የቤተ ክርስቲያን አገልግሎት መገለጫ ነው በሚል አርዕስት የቀረበ አስተምሮ ነበር። የዚህን አስተምሮ ከታይ ክፍል በሚከተለው ሳምንት ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
0: ክቡራትና ክቡራን አድማጮቻችን፣ ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የጳጉሜ 4 2018 ዓ.ም ምረት ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የጳጉሜ 4 2018 ዓ.ም ምረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ የሰው ልጅ ክብር ሁሉ ጊዜ የእግዚአብሔር ስጦታ ስለሆነ መጠበቅ አለበት ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ በግለሰብ ነጻነት ላይ ማተኮር ራሳችንን ለመሆን ያለንን ነጻነት ይቀንሳል ማለታቸው መገለጹን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ለዛሬ ጳጉሜ 4 2018 ዓ.ም ተመረጥ ይሆናችሁ ዘንድ ለኛ ለሃጢያተኞች ለምኝልን በሚል አርስት ያዘጋጀነውን አንድ አስተንት ነው ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ የሰው ልጅ ክብር ሁል ጊዜ የእግዚአብሔር ስጦታ ስለሆነ መጠበቅ አለበት ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሁለተኛው የቫቲካን ጉባኤ ሰነዶች ላይ በተከታታይ የጠቅላላ የትምህርተ ክርስቶስ አስተምሮ እያደረጉ እንደሚገኝ የሚታወቅ ሲሆን በዚህም መሰረት ቅዱስነታቸው በጳጉሜ 4 2018 ዓ.ም ተመረጠ። ከነዚህ የሁለተኛ የቫቲካን ጉባኤ ሰነዶች መካከል በላቲን ቋንቋ Gaudium et Spes በአማርኛው ደስታና ተስፋ ስለተሰኘው ሐዋርያዊ ቀኖና በሚያወሳው ቀኖናዊ ሕገ ደንብ አብይ አርዕስት ላይ ተንተርሰው የሰው ልጅ ክብር ስጦታና ኃላፊነት በተሰኘው ንዑስ አርዕስት ላይ ያተኮረ የጠቅላላ የትምህርተ ክርስቶስ አስተምሮ ማድረጋቸው የተገለጸ ሲሆን የሰው ልጅ ክብር ሁል ጊዜ የእግዚአብሔር ስጦታ ስለሆነ መጠበቅ አለበት ማለታቸው ተገልጿል። ክብራንና ክብራት አድማጮቻችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን በሚገባ ለመረዳት ያስችላችሁ ዘንድ በቅድሚያ በእለቱ የተነበበውን የመጽሐፍ ቅዱስ ቃል እናስደምጣችኋለን። አብራችሁን በመሆን እንድትከታተሉ አሁንም በድጋሚ እንጋብዛለን።

አቤቱ ጌታችን ስምህ በምድር ሁሉ ምን ያህል ገናና ነው! ክብርህን በሰማዮች ላይ የምታኖር ታስበው ዘንድ ሰው ምንድን ነው? ትጎበኘውም ዘንድ የሰው ልጅ ምንድን ነው? ከመላእክት እጅግ ጥቂት አሳነስኸው፣ በክብርና በምስጋና ዘውድ ከለልከው፣ በእጆችም ሥራ ሁሉ ላይ ሾምከው፣ ሁሉን ከእግሮቹ በታች አስገዛህለት። መዝሙረ ዳዊት ምዕራፍ 8 ከቁጥር 2 እንዲሁም ከ5 እስከ 7 ላይ እንደተጠቀሰው

ክቡራንና ክቡራት አድማጮቻችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቀደም ሲል ባስደመጥናችሁ የእግዚአብሔር ቃል ላይ ተንተርሰው ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው አሰናድተነዋል። እንድትከታተሉን አሁንም በድጋሚ እንጋብዛለን።

0: Fratelli e sorelle, buongiorno e benvenuti. La Costituzione conciliare Gaudium et Spes, dedicando il primo capitolo alla dignità della persona umana.
1: ወንድሞቼና እህቶቼ እንደምን አረፈዳችሁ እንኳን ደህና መጣችሁ። ከሁለተኛው የቫቲካን ሰነዶች መካከለ አንዱ የሆነው ደስታና ተስፋ በላቲን ቋንቋ Gaudium et Spes የተሰኘው ሐዋርያዊ ቀኖና የመጀመሪያው ምዕራፍ ለሰው ልጅ ክብር በመስጠት የነዚያ ዛሬ በጣም የተከበሩ ሴቶች መሰረትና ሁኔታ መሆኑን አጽንኦት ይሰጣል። ነገር ግን በሰው ልብ ብልሽት ምክንያት ሊከሰቱ የሚችሉ የተዛቡ ነገሮችን ለማስወገድ ከመለኮታዊ ምንጫቸው ጋር ያላቸውን ግንኙነት ማጣት የለባቸው ሚለናል Gaudium et Spes አንቀጽ 11 ላይ እንደተገለጸው። የሰው ልጅ ክብር መሰረታዊ ባህሪያትና መብቶችን ለማጉላት ያስቻለን ጉዞ በሰው ልጅ ታሪክ ውስጥ ካሉት በጣም ጉልህ ገጾች አንዱን ይወክላል። ሆኖም ጉዞ አላበቃምና ሙሉ በሙሉ ተግባራዊ እንዳይሆን የሚከለክሉትን አሮጌም ሆነ አዲስ ተቃርኖችን መፍታት አለበት። ቤተክርስቲያኗ የሰው ልጅ ክብር የሚመነጨው ከሰው ልጅ ማንነት እንደሆነ በማስተዋወስ አስተዋጽኦዋን በግልጽ ታቀርባለች። ይህንንም በላቲን ቋንቋ Magnificat Humanitas ታላቅ ሰብአዊነት በአማርኛ በተሰኘው በቅርቡ በወጣው ጳጳሳዊ መልእክት ላይ እንደገና የመድገም እድል አግኝቼ ነበር። እያንዳንዱ ሰው ከእግዚአብሔር ጋር ከሌሎች ጋርና ከፍጥረት ጋር የተባበረ ታሪክ ውስጥ እንዲገባ የተጸነሰና የሚፈለግ ነው። የሰው ልጅ ክብር ባለን ችሎታ፣ ባለን ሀብት ወይም በያዝነው ሚና ወይም በመናደርጋቸው ትክክለኛ ወይም የተሳሳተ ምርጫዎች ላይ የተመካ አይደለም። ነገር ግን እግዚአብሔር የማያባራ ፍቅሩን ለመግለጽ እንደሰጠው ከኛ የሚቀድምና የሚበልጥ ስጦታ ነው በየገልጭ ነበር። ስለዚህ የሰው ልጅ ማለቂያ የሌለው ክብር በእግዚአብሔር መልክ የተፈጠረ ፍጡር እንደመሆናችን መጠን ፈጣሪውን ማወቅና መውደድ የሚችል ከሌሎች የተፈጠሩ ነታዎች በላይ የሆነ የፍቅር እቅድና ስጦታ ለኛ እንክብካቤ ተሰጥቶ እነዚህም ለእግዚአብሔር ክብር እንዲያስተዳድሩና እንዲጠቀሙባቸው ባደረ ተሰጥቷቸው። በእምነት የሰውን ክብር የመጨረሻ መሰረት መረዳት እንችላለን። ምክንያቱም ወልድ የአብንና የፍቅሩን ምስጢር በመግለጽ ሰውን ለራሱ ሙሉ በሙሉ ይገልጻል እና እጅግ የላቀውን ጥሪውን ግልጽ ያደርጋዋል። ሰው ሁልጊዜ ከእግዚአብሔርና ከሌሎች ጋር ያለውን ግንኙነት ህብረትና ተሳትፎ ያመለክታል። ስለዚህ ከእግዚአብሔር አብ ጋር ያለንን የቤተሰብ ግንኙነትና ከክርስቶስና ከሁሉም ሰዎች ጋር ያለን የወንድማማችነት ግንኙነትን ያመለክታል። ራስን የመጥቀስ መዘጋትን አያካትትም። ሰው መሆን ማለት ራስን ለማጋራት ለማደግና በመቀበል በድጋሚና በአገልግሎት ለማደግ እንደ ስጦታ አድርጎ መልመልከት ማለት ነው። ይህ ክብር ለእያንዳንዱ ግለሰብ ኃላፊነት ተሰጥቷል። በተመሳሳይ ጊዜ አንድነትና የጋራ እንክብካቤን ይጠይቃል። አሁንም ስለሱ ያለን ግንዛቤ የሚያበላሹና ሁሉን ለማድረግ የሚያደናቅፉትን በርካታ የተሳሳቱ አመለካከቶችንና ማታለያዎችን ማሸነፍ። በርግጥም በታሪክ ውስጥ በክብራችን ላይ የተደረጉ ምርጫዎችን ምክንያት ዛሬም ቢሆን ሰው ራሱን በራሱ ውስጥ የተከፈለ ሆኖ ያገኘዋልና የሰው ልጅ ህይወት ሁሉ የግለሰብም ሆነ የጋራ በመልካምና በክፉ በብርሃንና በጨለማ መካከል ያለውን አስደናቂ ትግል ባህሪያትን ያቀርባል። ይህ ደካማና የተገደበ ሁኔታ ግን በተስፋ ሊታይ ይችላል። ምክንያቱም ጌታ ራሱ ሰውን ነጻ ሊያወጣና ኃይል ሊሰጠው መጥቶ በውስጡ ሊያድስና የዚህን ዓለም ገሽ ሊያባርር መጥቷል። የዮሐንስ ወንጌል ምዕራፍ 12 ቁጥር 31 ላይ እንደተገለጸው እሱም ለኃጢአት ባሪያ አድርጎታል። በላቲን ቋንቋ Gaudium et Spes በአማርኛው ደስታና ተስፋ የተሰኘው ሐዋርያዊ ሕገ ቀኖና የሰው ልጅ ክብር የሰውን ሙሉነት እንደሚያመለክትና ስለዚህም ሁለትዮሽ ራዮችን ማሸነፍ እንዳለበት ያረጋግጣሉ። የሰው ልጅ የነፍስና የአካል አንድነት ነው። ሰውነትን በዘፈቀደ ወደ ቁስ ነገር መቀነስ ሁልጊዜ የሰውን ክብር መካድ ነው። የሰውን አካላዊ ህይወት መናቅ ህገወጥ ነው። እናም የራስን አካል እንደ መልካምና ለክብር የሚገባው አድርጎ መቁጠር አስፈላጊ ነው። በትክክል በእግዚአብሔር የተፈጠረና በመጨረሻው ቀን ለትንሣኤ የተመደበ ስለሆነ የልብ ክፉ ዝንባሌ ባሪያ እንዳይሆን ያረጋግጣል። ሁላችንም በኃጢአት ስለቆሰልን ማለት ነው። በመጨረሻም ጋውዲዩም ኤት ስፔስ በአማርኛው ደስታና ተስፋ የሰውን ክብር የሚያሳዩ ሶስት ጉልህ መገለጫዎችን ያስታውሳሉ። እነሱም የሰው ልጆችን የማይጠገብ የእውነት ፈላጊ የሚያደርገው ብልህነት፣ ለሕይወታቸው አንድነትና ትርጉም የሚሰጡበት ሕሊናና ለራሳቸው ውሳኔዎች ተጠያቂ የሚያደርጋቸው ነጻነት። እነዚህ በቅርበት የተሳሰሩ ገጽታዎች ናቸው። እውነት እንደዚሁ የሚታወቅ በሕሊና ውስጥ ነው እና ነጻነት እንደ መሠረቱና ዕድሉ ሊለማመድ ይችላል። በክርስቶስ ሕይወት የሚሰጠው መንፈስ ቅዱስ ነጻ ያወጣናልና የእግዚአብሔር ልጆች እንደ መሆናችን መጠን ክብራችንን ያለማቋረጥ ያረጋግጥልናል። ከፍርሃት ነጻ ያወጣናልና ወደ መጨረሻው ግብ ክርስቶስ ከሞት በላይ ወደ ተስፋ ማድረግ ጠራን፣ ወደዚያ ሙሉ ሕይወት ይመራናል። የሰው ልጅ ምስጢር እውነተኛ ብርሃን የሚያገኘው በእርሱ ብቻ ነው። ከእርሱ የሕመምና የሞት እንቆቅልሽ ብርሃንን እንቀበላለን። ከእርሱ ጋር ወደ ትንሣኤ እንሄዳለን። ውድ ወንድሞቼና እህቶቼ፣ በክርስቶስና ለእርሱ በእግዚአብሔር አምሳሌ የተፈጠርን ልዩና የማይጠፋ ክብር አግኝተናል። በወንጌል ብርሃንና ጥንካሬ ሁልጊዜ ለማስተዋወቅና ለመከላከል ራሳችንን እንስጥ።

ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ ረቡዕ ጳጉሜ 4 2018 ዓ.ም ተመረተ በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናን ያደረጉትን ሳምንታዊ የተግላላይ ትምርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስለተከታተላችሁን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የጳጉሜ 4 2018 ዓ.ም ተመረተ ዕለታዊ ስርጭታችን ነው። ርዕሰ ሊቃነ ጳጳሳት ሊዮ በግለሰብ ነጻነት ላይ ማተኮር ራሳችንን ለመሆን ያለንን ነጻነት ይቀንሳል ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፎኮላሬ እንቅስቃሴ ስብሰባ ተሳታፊ ለሆኑ ጳጳሳት ዘመናዊው ግለሰባዊ ነጻነትን በተመለከተ አጽንኦት ሰጥተው የተናገሩ ሲሆን ዘመናዊው ግለሰባዊ ነጻነት እውነተኛ ማንነታችንን በመቀነስ ወይም ከፍተኛ ሐሳቦቻችንን እንድንከተል እንደሚያደርገን ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ዕለት ጳጉሜ 4 2018 ዓ.ም ተመረተ በጣሊያን እንደ አውሮፓውያኑ የቀን አቆጣጠር በ1942 ዓ.ም ተመረተ በኪያራ ሉቢች የተመሰረተውን የፎኮላሬ ንቅናቄ ከሚወክሉት ጳጳሳት ጋር ተገናኝተዋል። ርዕሰ ሊቃነ ጳጳሳቱ ባደረጉት ንግግር የጳጳሳቱ ስብሰባ እንደ ፎኮላሬ ንቅናቄ ወዳጆች ያላቸውን የጋራ ፍቅር የሚገልጽ ሲሆን ከተለያዩ አገሮችና ማህበራዊ ሁኔታዎች የመጡ መሆናቸውን ጠቅሰዋል። ርዕሰ ሊቃነ ጳጳሳት ሊዮ ለአንድነት ምስክርነትን መስጠት ላይ ያላቸውን ትኩረት አድንቀዋል። ይህም የአንድነት ጭብጥ ለልባቸው ውድ ነገር ነው ብለዋል። በሚያሳዝን ሁኔታ እየጨመረ በሚሄድ ዋልታ ረገጥ ሐሳቦች በሚመላለሱበት ዘመን ጌታችን ኪያራ ሉቢች የአንድነትን ስሜትና አገልግሎት እንድትመሰክር አስችሏታል። በዚህም ለራሷም ሆነ ለወደፊቱ ትውልዶች ምልክት ሆናለች ያሉት ቅዱስነታቸው ቤተ ክርስቲያኗ ይህንን ተግባር መሸከማን ቀጥላለች ሲሉ ርዕሰ ሊቃነ ጳጳሳቱ አክለው የገለጹ ሲሆን ጳጳሳቱ በአገራቸው ውስጥ የሚያጋጥሟቸውን ጭፍን ጥላቻ፣ ዘረኝነት፣ የሃይማኖት አለመቻቻልና ሌላው ቀርቶ አመጽ ያስተውሳሉ ብለዋል። በምዕራቡ ዓለም ቀደም ሲል የተረጋጋ የቤተሰብ የወዳጅነትና የማህበረሰብ አውታረ መረቦች ለከባድ መከፋፈል እየተሸነፉ መሆናቸውን ገልጸዋል። ማህበረሰቦች በግለሰባዊነት እየታወቁ ሲሄዱ ነጻነት ፍጹም የራስ ገዝነት ተብሎ እየቀረበ ሲሆን ሰዎች ያለምንም የሞራል የተፈጥሮ ወይም የሰው ገደብ ደስታን እንዲከታተሉ ያስችላቸዋል ብለዋል። ሆኖም ግን ተጻራሪ ሐሳቦችን እናያለን ብለዋል ርዕሰ ሊቃነ ጳጳሳት ሊዮ። በግለሰብ ነጻነት ላይ ከፍተኛ ትኩረት ቢሰጥም ዛሬ ሰዎች ብዙውን ጊዜ እውነተኛ ማንነታቸውን ለመሆን ወይም ከፍተኛ ሐሳባቸውን ለመከተል ነጻነት እንደሌላቸው ይሰማቸዋል። ይህም ከመፍረድ ወይም ከመግባት ጋር ላለመጣጣም ከሚደርስባቸው ድብቅ ፍርሃት የተነሳ ነው ሲሉ አክለው ተናግረዋል። ይህ ለሌሎች ክፍት አለመሆን የመከፋፈል ስሜታችንን ያባብሰዋልና በእርግጥም ደስታችንን ያስወግዳል። ይህም ርዕሰ ሊቃነ ጳጳሳቱ የቅድስት ሥላሴ አምላክ ጋር ብቻ እንደምናገኘው ተናግረዋል። የአብ ልብ መገለጥ ክርስቶስ የሕይወታችንን የግንኙነታችንንና የደስታ መንገዱን ጥልቅ ትርጉም ያሳየናል ብለዋል። በመንፈስ ስጦታ የእግዚአብሔር ልጆች በመለኮታዊ ሕይወት ተካፋዮች ሆነዋል። በክርስቶስ የእግዚአብሔር ልጆች እንደመሆናችን መጠን ኅብረታችንን በመቀበል በቤተ ክርስቲያኒቱ የኅብረት ምስጢር ውስጥ እንሳተፋለንና በዓለማችን ውስጥ የእርሾና የአንድነት ምልክት ሆነን እንሰራለን ብለዋል። በማጠቃለያው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከፎኮላሬ ንቅናቄ ጋር የተያያዙትን ጳጳሳት ለዚህ የሰው ልጅ ቤተሰብ የሚናፍቀው አንድነት እንዲመሰክሩ ጋብዘዋቸዋል። ዓለማችንን ለሚያስጨንቁ አሳዛኝ ክፍፍሎች የሚሰጠው መልስ ተጨማሪ ኮሚቴዎችን በማቋቋም ወይም ተጨማሪ ፕሮጀክቶችን በማስጀመር ላይ ሳይሆን በቅድስት ሥላሴ ውስጥ ወዳለው የአንድነታችን ምንጭ በመመለስ ላይ የሚገኝ ነው ሲሉ ቅዱስነታቸው በንግግራቸው አሳስበዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የጳጉሜ 4 2018 ዓ.ም ምረት የዓመቱ ረቡዕ የመጨረሻ ዕለት ስርጭታችንን ነው።
ክብራንና ክብራታን ማጮቻችን በመግቢያችን ላይ ለመጥቀስ እንደሞከርነው ዛሬ ረቡዕ ጳጉሜ 4 2018 ዓመተ ምህረት እንደሆነ ይታወቃል። የአመቱ ማለትም የ2018 ዓመተ ምህረት የመጨረሻ ረቡዕ እለት እንደሆነ ይታወቃል። ይህንን አስመልክተን ለኛ ለሃጢያተኞች ለምኝልን በሚል አርስት የቀረበ አንድ ወቅታዊ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

ለእኛ ለኃጢአተኞች ለምኝልን። እመቤታችን ድንግል ማርያምን ስንለምናት ለምኝልን አማልጅን እንላታለን። ደካሞች ስለሆንን እርዳታውን እንጠብቅ፣ ምኞታችንን እንድንገልጥላት አስፈላጊ ነው። እሷ ርኅርት እናታችን፣ በአምላክ ፊት ጠበቃችን፣ አምላክንና እኛን የምታገናኝ መካከለኛ ድልድይ ናት። እግዚአብሔር ሲፈጥራት ለእኛ ለኃጢአተኞች የአዳም ልጆች ረዳትና ተስፋ እንድትሆነን ነው የፈጠራት። እኛ በመንፈስ ደካሞችና ኃጢአተኞች ነን። ጸሎታችንም ደግሞ እንደ እኛው ደካማና ጎደሎ ነው። መጸለይ ያስጠላናል፣ የእምነት ማነስ አለብን። በእነዚህና በሌሎች ተመሳሳይ ስንፍናዎች ጸሎታችን ስንት ጊዜ ለእግዚአብሔር ሳይሰማው ይቀራል? እንደዚህም ስለሆነ ወደ ቅድስትና ረዳታችን ወደ ሆነችው የአምላክ እናት መማፀን ግድ ይሆንብናል። ደካማው ጸሎታችን ሊያደርገው የማይችለውን የእሷ ብርቱ ጸሎት እንዲያደርገው እኛ በመንፈስ ቀዝቃዛዎች ያላደረግነውን እርሷ ትጉዋ በእኛ ፈንታ እንድታደርገው ልንማጸናት ይገባል። ምንድን ነው የምንለምናት? ከሁሉ አስቀድማችሁ ምሕረትን። እኛ በምድር እግዚአብሔርን እየበደልነው የምንኖር በደላችን ከእርሱ ያራቀ ስለሆነ ያጠፋናል። ያለብን የኃጢአት ዕዳ ብዙ ነውና ከባድ ነው። ክፋታችን አምላክን ወደ ጭካኔ ቅጣት እንዲያዘነብል ያደርገዋል። በድለን ከእጁ ልናመልጥ አንችልም። በፈለገው ጊዜ ሊያገኘን ይችላል። ስለዚህ ምሕረትን መለመን ይሻናል። ይኸውም ደግሞ ፍጹም ተቀባይነት እንዲኖረው የኃጢአተኞች መጠጊያ በሆነችው በቅድስት ድንግል ማርያም በኩል አድርገን እንለምነው። ቀጥለንም ደግሞ ለነፍሳችንና ለሥጋችን የሚያስፈልግ ጸጋ ልንማጸናት ይገባል። በመንፈሳዊ የመጣ የተለየ ችግር ብዙ የሚጎድሉ ነገሮች አሉ። ሰይጣን ሁልጊዜ ሳያርፍ ይሠራል። ዓለምም ሊያስተን ይጠራል። ደህንነታችን በጣም ያስፈራል። ይህንን ችግር አሸንፈን በጥሩ ሁኔታ እንድንኖር እመቤታችን ድንግል ማርያም እንድትደግፈን እንለምናት። በሥጋ በኩል የመጣ ደግሞ ስንት መስቀል አለብን። ኑሯችን ከንቱ ነው። በዚህ በሥጋዊ ችግር ደግሞ እንድትመለከተን ጸሎታችንን እናቅርብላት። በይበልጥ ደግሞ ከእግዚአብሔር ጋር በሰላም የምናርፍበት ጸጋ እንድትማልደን እንማጸናት።

ክቡራንና ክቡራት አድማጮቻችን የቀደም ሲል ያስደመጥናችሁ ዛሬ ረቡዕ ጳጉሜ 4 2018 ዓ.ም የዓመቱ ማለትም የ2018 ዓ.ም ረቡዕ ዕለትን አስመልክተን ለእኛ ለኃጢአተኞች ለምኝልን በሚል አርዕስት የቀረበ አንድ ወቅታዊ አስተንትኖ ነበር ያስደመጥናችሁ። አብራችሁ በመሆን ስላዳመጣችሁን ከልብ እናመሰግናለን።

0: አድማጮቻችን የዛሬው የረቡዕ የጳጉሜ 4 2018 ዓመተ ምህረት ለታዊ ስርጭታችን እዚህ ላበቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን Vatican News Amharic በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የጳጉሜ 4 2018 ዓ.ም ምረት ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የጳጉሜ 4 2018 ዓ.ም ምረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ የሰው ልጅ ክብር ሁል ጊዜ የእግዚአብሔር ስጦታ ስለሆነ መጠበቅ አለበት ማለታቸው መገለጹን የሚያመለክ ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ በግለሰብ ነጻነት ላይ ማተኮር ራሳችንን ለመሆን ያለንን ነጻነት ይቀንሳል ማለታቸው መገለጹን የሚያመለክ ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ለዛሬ ጳጉሜ 4 2018 ዓ.ም ተመረጥ ይሆናችሁ ዘንድ ለኛ ለሃጢያተኞች ለምኝልን በሚላርስት ያዘጋጀነውን አንድ አስተንት ነው ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ኤልጊርጊስ ነኝ። አብራችሁ በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ የሰው ልጅ ክብር ሁል ጊዜ የእግዚአብሔር ስጦታ ስለሆነ መጠበቅ አለበት ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሁለተኛው የቫቲካን ጉባኤ ሰነዶች ላይ በተከታታይ የጠቅላላ የትምህርተ ክርስቶስ አስተምሮ እያደረጉ እንደሚገኝ የሚታወቅ ሲሆን በዚህም መሰረት ቅዱስነታቸው በጳጉሜ 4 2018 ዓ.ም ከነዚህ የሁለተኛ የቫቲካን ጉባኤ ሰነዶች መካከል በላቲን ቋንቋ Gaudium et Spes በአማርኛው ደስታና ተስፋ ስለተሰኘው ሐዋርያዊ ቀኖና በሚያወሳው ቀኖናዊ ሕገ ደንብ አብይ አርዕስት ላይ ተንተርሰው የሰው ልጅ ክብር ስጦታና ኃላፊነት በተሰኘው ንዑስ አርዕስት ላይ ያተኮረ የጠቅላላ የትምህርተ ክርስቶስ አስተምሮ ማድረጋቸው የተገለጸ ሲሆን የሰው ልጅ ክብር ሁል ጊዜ የእግዚአብሔር ስጦታ ስለሆነ መጠበቅ አለበት ማለታቸው ተገልጿል። ክብራንና ክብራት አድማጮቻችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን በሚገባ ለመረዳት ያስችላችሁ ዘንድ በቅድሚያ በእለቱ የተነበበውን የመጽሐፍ ቅዱስ ቃል እናስደምጣችኋለን። አብራችሁን በመሆን እንድትከታተሉ አሁንም በድጋሚ እንጋብዛለን።

አቤቱ ጌታችን ስምህ በምድር ሁሉ ምን ያህል ገናና ነው። ክብርህን በሰማዮች ላይ የምታኖር ታስበው ዘንድ ሰው ምንድን ነው? ትጎበኘውም ዘንድ የሰው ልጅ ምንድን ነው? ከመላእክት እጅግ ጥቂት አሳነስኸው፣ በክብርና በምስጋና ዘውድ ከለልከው፣ በእጆችም ሥራ ሁሉ ላይ ሾምከው፣ ሁሉን ከእግሮቹ በታች አስገዛህለት። መዝሙረ ዳዊት ምዕራፍ 8 ከቁጥር 2 እንዲሁም ከ5 እስከ 7 ላይ እንደተጠቀሰው

ክቡራንና ክቡራት አድማጮቻችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቀደም ሲል ባስደመጥናችሁ የእግዚአብሔር ቃል ላይ ተንተርሰው ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው አሰናድተነዋል። እንድትከታተሉን አሁንም በድጋሚ እንጋብዛለን።

0: Fratelli e sorelle, buongiorno e benvenuti. La Costituzione conciliare Gaudium et Spes, dedicando il primo capitolo alla dignità della persona umana.
1: ወንድሞቼና እህቶቼ እንደምን አረፈዳችሁ እንኳን ደህና መጣችሁ። ከሁለተኛው የቫቲካን ሰነዶች መካከለ አንዱ የሆነው ደስታና ተስፋ በላቲን ቋንቋ Gaudium et Spes የተሰኘው ሐዋርያዊ ቀኖና የመጀመሪያው ምዕራፍ ለሰው ልጅ ክብር በመስጠት የነዚያ ዛሬ በጣም የተከበሩ ሴቶች መሰረትና ሁኔታ መሆኑን አጽንኦት ይሰጣል። ነገር ግን በሰው ልብ ብልሽት ምክንያት ሊከሰቱ የሚችሉ የተዛቡ ነገሮችን ለማስወገድ ከመለኮታዊ ምንጫቸው ጋር ያላቸውን ግንኙነት ማጣት የለባቸው ሚለናል Gaudium et Spes አንቀጽ 11 ላይ እንደተገለጸው። የሰው ልጅ ክብር መሰረታዊ ባህሪያትና መብቶችን ለማጉላት ያስቻለን ጉዞ በሰው ልጅ ታሪክ ውስጥ ካሉት በጣም ጉልህ ገጾች አንዱን ይወክላል። ሆኖም ጉዞ አላበቃምና ሙሉ በሙሉ ተግባራዊ እንዳይሆን የሚከለክሉትን አሮጌም ሆነ አዲስ ተቃርኖችን መፍታት አለበት። ቤተክርስቲያኗ የሰው ልጅ ክብር የሚመነጨው ከሰው ልጅ ማንነት እንደሆነ በማስተዋወስ አስተዋጽኦዋን በግልጽ ታቀርባለች። ይህንንም በላቲን ቋንቋ Magnificat Humanitas ታላቅ ሰብአዊነት በአማርኛ በተሰኘው በቅርቡ በወጣው ጳጳሳዊ መልእክት ላይ እንደገና የመድገም እድል አግኝቼ ነበር። እያንዳንዱ ሰው ከእግዚአብሔር ጋር ከሌሎች ጋርና ከፍጥረት ጋር የተባበረ ታሪክ ውስጥ እንዲገባ የተጸነሰና የሚፈለግ ነው። የሰው ልጅ ክብር ባለን ችሎታ ባለን ሀብት ወይም በያዝነው ሚና ወይም በመናደርጋቸው ትክክለኛ ወይም የተሳሳተ ምርጫዎች ላይ የተመካ አይደለም። ነገር ግን እግዚአብሔር የማያባራ ፍቅሩን ለመግለጽ እንደሰጠው ከኛ የሚቀድምና የሚበልጥ ስጦታ ነው ብዬ ገልጬ ነበር። ስለዚህ የሰው ልጅ ማለቂያ የሌለው ክብር በእግዚአብሔር መልክ የተፈጠረ ፍጡር እንደመሆናችን መጠን ፈጣሪውን ማወቅና መውደድ የሚችል ከሌሎች የተፈጠሩ ነታዎች በላይ የሆነ የፍቅር እቅድና ስጦታ ለኛ እንክብካቤ ተሰጥቶ እነዚህም ለእግዚአብሔር ክብር እንዲያስተዳድሩና እንዲጠቀሙባቸው በአደራ የተሰጡናቸው። በእምነት የሰውን ክብር የመጨረሻ መሰረት መረዳት እንችላለን። ምክንያቱም

እንክብካቤን ይጠይቃል። አሁንም ስለሱ ያለን ግንዛቤ የሚያበላሹና እሁን ለማድረግ የሚያደናቅፉትን በርካታ የተሳሳቱ አመለካከቶችንና ማታለያዎችን ማሸነፍ። በእርግጥም በታሪክ ውስጥ በክብራችን ላይ የተደረጉ ምርጫዎችን ምክንያት ዛሬም ቢሆን ሰው ራሱን በራሱ ውስጥ የተከፈለ ሆኖ ያገኘዋልና የሰው ልጅ ሕይወት ሁሉ የግለሰብም ሆነ የጋራ በመልካምና በክፉ በብርሃንና በጨለማ መካከል ያለውን አስደናቂ ትግል ባህሪያትን ያቀርባል። ይህ ደካማና የተገደበ ሁኔታ ግን በተስፋ ሊታይ ይችላል። ምክንያቱም ጌታ ራሱ ሰውን ነፃ ሊያወጣና ኃይል ሊሰጠው መጥቶ በውስጡ ሊያድስና የዚህን ዓለም ገዥ ሊያባርር መጥቷል። የዮሐንስ ወንጌል ምዕራፍ 12 ቁጥር 31 ላይ እንደተገለጸው እሱም ለኃጢአት ባሪያ አድርጎታል። በላቲን ቋንቋ ጋውዲዩም ኤት ስፔስ፣ በአማርኛው ደስታና ተስፋ የተሰኘው ሐዋርያዊ ሕገ ቀኖና የሰው ልጅ ክብር የሰውን ሙሉነት እንደሚያመለክትና ስለዚህም ሁለትዮሽ ራዕዮችን ማሸነፍ እንዳለበት ያረጋግጣሉ። የሰው ልጅ የነፍስና የአካል አንድነት ነው። ሰውነትን በዘፈቀደ ወደ ቁስ ነገር መቀነስ ሁልጊዜም የሰውን ክብር መካድ ነው። የሰውን አካላዊ ሕይወት መናቅ ሕገወጥ ነው። እናም የራስን አካል እንደ መልካምና ለክብር የሚገባው አድርጎ መቁጠር አስፈላጊ ነው። በትክክል በእግዚአብሔር የተፈጠረና በመጨረሻው ቀን ለትንሣኤ የተመደበ ስለሆነ የልብ ክፉ ዝንባሌ ባሪያ እንዳይሆን ያረጋግጣል። ሁላችንም በኃጢአት ስለ ቈሰልን ማለት ነው። በመጨረሻም ጋውዲዩም ኤት ስፔስ በአማርኛው ደስታና ተስፋ የሰውን ክብር የሚያሳዩ ሦስት ጉልህ መገለጫዎችን ያስታውሳሉ። እነሱም የሰው ልጆችን የማይጠገብ የእውነት ፈላጊ የሚያደርገው ብልህነት፣ ለሕይወታቸው አንድነትና ትርጉም የሚሰጡበት ሕሊናና ለራሳቸው ውሳኔዎች ተጠያቂ የሚያደርጋቸው ነጻነት። እነዚህ በቅርበት የተሳሰሩ ገጽታዎች ናቸው። እውነት እንደዚሁ የሚታወቅ በሕሊና ውስጥ ነው እና ነጻነት እንደ መሠረቱና ዕድሉ ሊለማመድ ይችላል። በክርስቶስ ሕይወት የሚሰጠው መንፈስ ቅዱስ ነጻ ያወጣናልና የእግዚአብሔር ልጆች እንደ መሆናችን መጠን ክብራችንን ያለማቋረጥ ያረጋግጥልናል። ከፍርሃት ነጻ ያወጣናልና ወደ መጨረሻው ግብ ክርስቶስ ከሞት በላይ ወደ ተስፋ ማድረግ ጠራን፣ ወደዚያ ሙሉ ሕይወት ይመራናል። የሰው ልጅ ምስጢር እውነተኛ ብርሃን የሚያገኘው በእርሱ ብቻ ነው። ከእርሱ የሕመምና የሞት እንቆቅልሽ ብርሃንን እንቀበላለን። ከእርሱ ጋር ወደ ትንሣኤ እንሄዳለን። ውድ ወንድሞቼና እህቶቼ፣ በክርስቶስና ለእርሱ በእግዚአብሔር አምሳሌ የተፈጠርን ልዩና የማይጠፋ ክብር አግኝተናል። በወንጌል ብርሃንና ጥንካሬ ሁልጊዜ ለማስተዋወቅና ለመከላከል ራሳችንን እንስጥ።

ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ ረቡዕ ጳጉሜ 4 2018 ዓ ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናን ያደረጉትን ሳምንታዊ የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስለተከታተላችሁን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የጳጉሜ 4 2018 ዓ.ም ተመረተ ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ በግለሰብ ነጻነት ላይ ማተኮር ራሳችንን ለመሆን ያለንን ነጻነት ይቀንሳል ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፎኮላሬ እንቅስቃሴ ስብሰባ ተሳታፊ ለሆኑ ጳጳሳት ዘመናዊው ግለሰባዊ ነጻነትን በተመለከተ አጽንኦት ሰጥተው የተናገሩ ሲሆን ዘመናዊው ግለሰባዊ ነጻነት እውነተኛ ማንነታችንን በመቀነስ ወይም ከፍተኛ ሐሳቦቻችንን እንድንከተል እንደሚያደርገን ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ዕለት ጳጉሜ 4 2018 ዓ ም በጣሊያን እንደ አውሮፓውያኑ የቀን አቆጣጠር በ1942 ዓ ም በኪያራ ሉቢች የተመሠረተውን የፎኮላሬ ንቅናቄ ከሚወክሉት ጳጳሳት ጋር ተገናኝተዋል። ርዕሰ ሊቃነ ጳጳሳቱ ባደረጉት ንግግር የጳጳ

ሳቱ ስብሰባ እንደ ፎኮላሬ ንቅናቄ ወዳጆች ያላቸውን የጋራ ፍቅር የሚገልጽ ሲሆን ከተለያዩ አገሮችና ማኅበራዊ ሁኔታዎች የመጡ መሆናቸውን ጠቅሰዋል። ርዕሰ ሊቃነ ጳጳሳት ሊዮ ለአንድነት ምስክርነትን መስጠት ላይ ያላቸውን ትኩረት አድንቀዋል። ይህም የአንድነት ጭብጥ ለልባቸው ውድ ነገር ነው ብለዋል። በሚያሳዝን ሁኔታ እየጨመረ በሚሄድ ዋልታረገጥ ሐሳቦች በሚመላለሱበት ዘመን ጌታችን ኪያራ ሉቢች የአንድነትን ስሜትና አገልግሎት እንድትመሰክር አስችሏታል። በዚህም ለራሷም ሆነ ለወደፊቱ ትውልዶች ምልክት ሆናለች ያሉት ቅዱስነታቸው ቤተ ክርስቲያኗ ይህንን ተግባር መሸከማን ቀጥላለች ሲሉ ርዕሰ ሊቃነ ጳጳሳቱ አክለው የገለጹ ሲሆን ጳጳሳቱ በአገራቸው ውስጥ የሚያጋጥሟቸውን ጭፍን ጥላቻ፣ ዘረኝነት፣ የሃይማኖት አለመቻቻልና ሌላው ቀርቶ አመጽ ያስተውሳሉ ብለዋል። በምዕራቡ ዓለም ቀደም ሲል የተረጋጋ የቤተሰብ የወዳጅነትና የማኅበረሰብ አውታረ መረቦች ለከባድ መከፋፈል እየተሸነፉ መሆናቸውን ገልጸዋል። ማኅበረሰቦች በግለሰባዊነት እየታወቁ ሲሄዱ ነጻነት ፍጹም የራስ ገዝነት ተብሎ እየቀረበ ሲሆን ሰዎች ያለምንም የሞራል የተፈጥሮ ወይም የሰው ገደብ ደስታን እንዲከታተሉ ያስችላቸዋል ብለዋል። ሆኖም ግን ተጻራሪ ሐሳቦችን እናያለን ብለዋል ርዕሰ ሊቃነ ጳጳሳት ሊዮ። በግለሰብ ነጻነት ላይ ከፍተኛ ትኩረት ቢሰጥም ዛሬ ሰዎች ብዙውን ጊዜ እውነተኛ ማንነታቸውን ለመሆን ወይም ከፍተኛ ሐሳባቸውን ለመከተል ነጻነት እንደሌላቸው ይሰማቸዋል። ይህም ከመፍረድ ወይም ከመግባት ጋር ላለመጣጣም ከሚደርስባቸው ድብቅ ፍርሃት የተነሳ ነው ሲሉ አክለው ተናግረዋል። ይህ ለሌሎች ክፍት አለመሆን የመከፋፈል ስሜታችንን ያባብሰዋልና በእርግጥም ደስታችንን ያስወግዳል። ይህም ርዕሰ ሊቃነ ጳጳሳቱ የቅድስት ሥላሴ አምላክ ጋር ብቻ እንደምናገኘው ተናግረዋል። የአብ ልብ መገለጥ ክርስቶስ የሕይወታችንን የግንኙነታችንንና የደስታ መንገዱን ጥልቅ ትርጉም ያሳየናል ብለዋል። በመንፈስ ስጦታ የእግዚአብሔር ልጆች በመለኮታዊ ሕይወት ተካፋዮች ሆነዋል። በክርስቶስ የእግዚአብሔር ልጆች እንደመሆናችን መጠን ኅብረታችንን በመቀበል በቤተ ክርስቲያኒቱ የኅብረት ምስጢር ውስጥ እንሳተፋለንና በዓለማችን ውስጥ የእርሾና የአንድነት ምልክት ሆነን እንሰራለን ብለዋል። በማጠቃለያው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከፎኮላሬ ንቅናቄ ጋር የተያያዙትን ጳጳሳት ለዚህ የሰው ልጅ ቤተሰብ የሚናፍቀው አንድነት እንዲመሰክሩ ጋብዘዋቸዋል። ዓለማችንን ለሚያስጨንቁ አሳዛኝ ክፍፍሎች የሚሰጠው መልስ ተጨማሪ ኮሚቴዎችን በማቋቋም ወይም ተጨማሪ ፕሮጀክቶችን በማስጀመር ላይ ሳይሆን በቅድስት ሥላሴ ውስጥ ወዳለው የአንድነታችን ምንጭ በመመለስ ላይ የሚገኝ ነው ሲሉ ቅዱስነታቸው በንግግራቸው አሳስበዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የጳጉሜ 4/2018 ዓ.ም የዓመቱ ረቡዕ የመጨረሻ ዕለት ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በመግቢያችን ላይ ለመጥቀስ እንደሞከርነው ዛሬ ረቡዕ ጳጉሜ 4/2018 ዓ ም እንደሆነ ይታወቃል። የዓመቱ ማለትም የ2018 ዓ ም የመጨረሻ ረቡዕ ዕለት እንደሆነ ይታወቃል። ይህንን አስመልክተን ለእኛ ለኃጢአተኞች ለምኝልን በሚል አርዕስት የቀረበ አንድ ወቅታዊ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

ለእኛ ለኃጢአተኞች ለምኝልን። እመቤታችን ድንግል ማርያምን ስንለምናት ለምኝልን አማልጅን እንላታለን። ደካሞች ስለሆንን እርዳታውን እንጠብቅ ምኞታችንን እንድንገልጥላት አስፈላጊ ነው። እሷ ርኅርት እናታችን በአምላክ ፊት ጠበቃችን አምላክንና እኛን የምታገናኝ መካከለኛ ድልድይ ናት። እግዚአብሔር ሲፈጥራት ለእኛ ለኃጢአተኞች የአዳም ልጆች ረዳትና ተስፋ እንድትሆነን ነው የፈጠራት። እኛ በመንፈስ ደካሞችና ኃጢአተኞች ነን። ጸሎታችንም ደግሞ እንደ እኛው ደካማና ጎደሎ ነው። መጸለይ ያስጠላናል፣ የእምነት ማነስ አለብን። በእነዚህና በሌሎች ተመሳሳይ ስንፍናዎች ጸሎታችን ስንት ጊዜ ለእግዚአብሔር ሳይሰማው ይቀራል? እንደዚህም ስለሆነ ወደ ቅድስትና ረዳታችን ወደ ሆነችው የአምላክ እናት መማፀን ግድ ይሆንብናል። ደካማው ጸሎታችን ሊያደርገው የማይችለውን የእሷ ብርቱ ጸሎት እንዲያደርገው እኛ በመንፈስ ቀዝቃዛዎች ያላደረግነውን እርሷ ትጉዋ በእኛ ፈንታ እንድታደርገው ልንማጸናት ይገባል። ምንድን ነው የምንለምናት? ከሁሉ አስቀድማችሁ ምሕረትን። እኛ በምድር እግዚአብሔርን እየበደልነው የምንኖር በደላችን ከእርሱ ያራቀ ስለሆነ ያጠፋናል። ያለብን የኃጢአት ዕዳ ብዙ ነውና ከባድ ነው። ክፋታችን አምላክን ወደ ጭካኔ ቅጣት እንዲያዘነብል ያደርገዋል። በድለን ከእጁ ልናመልጥ አንችልም። በፈለገው ጊዜ ሊያገኘን ይችላል። ስለዚህ ምሕረትን መለመን ይሻናል። ይኸውም ደግሞ ፍጹም ተቀባይነት እንዲኖረው የኃጢአተኞች መጠጊያ በሆነችው በቅድስት ድንግል ማርያም በኩል አድርገን እንለምነው። ቀጥለንም ደግሞ ለነፍሳችንና ለሥጋችን የሚያስፈልግ ጸጋ ልንማጸናት ይገባል። በመንፈሳዊ የመጣ የተለየ ችግር ብዙ የሚጎድሉ ነገሮች አሉ። ሰይጣን ሁልጊዜ ሳያርፍ ይሠራል። ዓለምም ሊያስተን ይጠራል። ደህንነታችን በጣም ያስፈራል። ይህንን ችግር አሸንፈን በጥሩ ሁኔታ እንድንኖር እመቤታችን ድንግል ማርያም እንድትደግፈን እንለምናት። በሥጋ በኩል የመጣ ደግሞ ስንት መስቀል አለብን። ኑሯችን ከንቱ ነው። በዚህ በሥጋዊ ችግር ደግሞ እንድትመለከተን ጸሎታችንን እናቅርብላት። በይበልጥ ደግሞ ከእግዚአብሔር ጋር በሰላም የምናርፍበት ጸጋ እንድትማልደን እንማጸናት።

ክቡራንና ክቡራት አድማጮቻችን የቀደም ሲል ያስደመጥናችሁ ዛሬ ረቡዕ ጳጉሜ 4 2018 ዓ.ም የዓመቱ ማለትም የ2018 ዓ.ም ረቡዕ ዕለትን አስመልክተን ለእኛ ለኃጢአተኞች ለምኝልን በሚል አርዕስት የቀረበ አንድ ወቅታዊ አስተንትኖ ነበር ያስደመጥናችሁ። አብራችሁ በመሆን ስላዳመጣችሁን ከልብ እናመሰግናለን።

0: አድማጮቻችን የዛሬው የረቡዕ የጳጉሜ 4 2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላበቃ።
1: ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።